0: ያኔ ሙካፈክ ሻል እንዴል አርገ ንጌታ እንዴል ሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ
1: አዎ
0: ታፈቅሪኛለሽ
1: አዎ
0: ትወጂኛለሽ
1: አዎ
0: በእውነት
1: እኔ ልሙትልህ
0: ታፈቅሪኛለሽ
1: አዎ
0: ይጣፍጣል
1: አዎ
0: ላውጣው ናናናና
2: Putain, je suis en train d'halluciner. Au fait, tu vois quoi? L'humanité, elle a 300 000 ans. Non, 300 000 ans. L'agriculture, tu vois, l'agriculture, ça fait même pas 10 000.